የሚገኘው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተላ ምንም ሳን በሆን ሚስትሩን ባይገባኝ ወዋ አባቴም ባውጥቶ አልቀሰው መከረኝ።

ሲመክረኝ እየተማረረ እኔ ግን ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን